ጤና ይስጥልኝ አድማጮቻችን፣ እንደምን አደራችሁ? ይህ የዋልያ ራዲዮ ድምጽ ነው። የዋልያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ ኤፍኤም እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 6400444 ነው። መልካም ቆይታ።

ጤና ይስጥልን አድማጮቻችን እንደምን አረፈዳችሁ። ይህ ከቫሌሪ ሬዲዮ ኢትዮጵያ ድምፅ ስቱትጋርት በአማርኛ ቋንቋ ከ10 እስከ 11 ሰዓት ድረስ የተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ዕለቱ ቅዳሜ ነው። እንደ ፈረንጆቹ አቆጣጠር ጁን 27 ሲሆን እንደኛ አቆጣጠር ደግሞ ሰኔ 2018 ዓመተ ምህረት ነው። እንግዲህ አድማጮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ የደወላችሁ አስተያየታችሁን ታካፍሉን፣ እንዲሁም የዝግጅታችን ተሳታፊዎች እንድትሆኑ ከልብ እንጋብዛለን። መልካም ቆይታ።

ጤና ይስጥልን መምህራችን በድጋሚ ተመልሻለሁ። እንደምን አደረፈላችሁ? እንግዲህ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዤላችሁ ቀርቤያለሁ። እናንተም ደግሞ በስልክ ቁጥራችን 0711640044 ላይ የደወላችሁ ፕሮግራማችንን ብትከታተሉ ወይም እንድትከታተሉ እንጋብዛችኋለን። በተለይ ምንም የሚያስፈራ ነገር ስለሌለ ይሄን የሬዲዮ የመደወል የፍራት አይነጠላችሁ ከፋችሁ ብትደውሉ ፕሮግራሙ ድምቀት ይኖረዋል። የእናንተም ድምፅ ለማስታወሻም ለታሪክም እዚሁ ተመዝግቦ ተሰንዶ ይቀመጣል እና ለእሱ እንድትቀዳደሙ ጋብዛችኋለሁ። ከሁሉ በፊት አንድ ሙዚቃ፣ ከዛም ወደ ተለያዩ ፕሮግራሞቻችን እንሄዳለን። በድጋሚ መልካም ቆይታ።

ኦኬ በጀታችን እንግዲህ አስቀድመን ለናስተዋሳችሁ መነፈልገው ሰሞኑን ደልብ እንዳላችሁት ያያራችን ሁኔታ ትንሽ ካፈብላል በደንብ ወደ ላይ ነው እንግዲህ ያለው። ስለዚህ ስም በተመለከተ ሁላችሁም ያው ተነቃቄ እንድታደርጉና ብዙ ፈሳሾች እንድትወስዱ ማስታወስ ይፈልጋለሁ። በተለይ ደውጭ ወይም ውጭ ላይ የምትሰሩ አድማጮቻችን በእውነት ከፍተኛ ጥንቃቄ እንድታደርጉ እንግዲህ አላቅም። በእርግጥ ጥላ ይዘን እንሂድ እንደሆን አላቅም፣ እሱ እንኳን ባይሆን ቢያንስ ውሃ ይዘን መንቀሳቀስ ይኖርብናል። እንግዲህ ምርጫዎቹ የሚያሳዩት ይህ ወር ሰኔ የራሱን ሪከርድ ሰብረዋል። እንግዲህ ቤተር የዚህ ያየሩን ሁኔታ መመዝገብ ከተጀመረበት ጀምሮ በሰኔ ወር እንደዚህ አይነት ከፍተኛ ሙቀት እዚህ ጀርመን ሀገር ውስጥ አልተመዘገበም። አሁን ግን ያው እንደምታዩት ከ30 በላይ ነው። እንደውም አሁን እዚህ ስቱዲዮ ውስጥ እንኳን የሚያሳየው ገና 10 ሰዓት ነው አይደል? 10 ከምናምን። ነገር ግን 31 ዲግሪ ሴንቲግሬድ ደርሷል። ቀን ላይ ደግሞ እስከ 38 እና ከዛም በላይ ሊሆን ይችላል። እና በቃቸው ጥንቃቄ አድርጉ። ተለይ ታላላቅ ሰዎች፣ ትንንሽ ልጆች አሁን በዚህ ሙቀት የተነሳ የሚጎዱት ትልልቅ ሰዎች ወይም ሽማግሌዎቹ ብቻ ሳይሆን ወጣቶችም ልጆችም ከፍተኛ ችግር እያጋጠማቸው ስለሆነ ሁሉም አድማጮች እንድትጠነቀቁ ማስታወስ ፈልጋለሁ። በቂ ፈሳሽ ለሰውነታችሁ እንዲኖረው ሰውነታችሁ እንዳያደርቅ ማለት ነው። ያው ኳሱን እንኳን አይታችሁታል አይደል? በየ20 ደቂቃው ሁለት ጊዜ ትንንሽ ረፍት እያደረጉ ውሃ እየጠጡ ይመለሳሉ። ና እናንተ ምንጠጡ ጋብዛችኋለሁ። ቀጥሎም ይሄ ሙዚቃ ልጋብዛችሁ። በእርግጥ ሙዚቃው እውቀታችሁን ይጨምር እንደሆነ አላውቅም። ለማንኛውም ከተኛችሁበት እንድትንቀሳቀሱ ይጠቅማል ብዬ አስባለሁ። መልካም ቆይታ በድጋሚ።

0: እሺ አድማጮቻችን ተመልሼ መጥቻለሁ። እንግዲህ ለዛሬ እንድትነሳማው ከመረጥኩት ወይም ከዘጋጀሁላችሁ ነገር ውስጥ ወቅታዊ ጉዳይ ነው። በእርግጥ ባለፈው ሳምንት አካባቢ እዚህ አውሮፓ ውስጥ በተለይ ደግሞ ኢሮፒያን ሴንተር ፎር ሎ ኤንድ ጀስቲስ ውስጥ ክቡር ዶክተር አስፋው ሰነስራተ መግለጫ ወይም ደግሞ ለተሰብሳቢዎች ንግግር አድርገው ነበረ። እሱም በተመለከተ በጣም አጠር አድርጌ ለማቅረብ ሞክራለሁ። መልካም ቆይታ።
1: Big honor for us to have you here in the European Parliament. At this event, we are focusing on the situation in Ethiopia and your country, and we had already a short exchange of views about the Amhara people and this difficult situation of your people. So we got already kind of a picture of the situation, and we are really happy that you are be with us today. And I would like to give you the opportunity to share your views with us and to tell us what the situation is, and maybe also the question, what can Europe do for you? I think that's maybe the one of the most crucial questions today. Thanks a lot. Thank you.
2: Your Excellency, Mr. Ruissen, my dear friends, ladies and gentlemen, first of all, please accept my heartfelt apologies for being so late, but the entire...
0: እሺ እንግዲህ የፓርላማው ሰብሳቢ ያሉት ክቡር ዶክተሩ ለዚህ ጉባኤ ወይም ደግሞ እነሱ ጋር ሆነው ስለ አማራ ወቅታዊ ሁኔታ ወይም ደግሞ ርዕሱ the silent suffering of the Amhara የሚል ነው። በዚህ ርዕስ ለዚህ ፓርላማ ወይም ደግሞ የአውሮፓ ህግና የፍትህ ማዕከል ውስጥ ሀሳባቸውን ለማካፈል ከእነሱ ጋር በመሆናቸው ደስ እንዳላቸውና እሳቸውም ከዚህ ፓርላማ ምን እንደሚጠብቁና የሀገራችን ሁኔታ እንዲያስረዱ ነው የጠየቋቸው።
2: Crisis, political, social, economic, spiritual, psychological, environmental.
0: ንግግራቸውን የጀመሩት ይቅርታ በመጠየቅ ነው። ለምን ያልን እንደሆነ ወደዚህ ስብሰባ ልዑል ዶክተር አስፋውሰን 10 ደቂቃ ገደማ ዘግይተው ነው የደረሱት። ለዚህም ለሰንታች ትዮናል እንደ ምክንያቱ የሆነው ያው ሳቸው ከዚህ ከጀርመን ወደ ፈረንሳይ ወይም ስትራስቡርግ ያመሩት በባቡር ነበረ። ባቡሩ ደግሞ በተለይ ዚህ ደቡብ ጀርመን ላይ ከፍተኛ ችግር ስለነበረ አራት ጊዜ እንግዲህ ሪጂዮናል ባን አይደለም ሲሆን አራት ጊዜ ተገላብጠው ስትራስቡርግ ለመድረስ ችለዋል። እና ለዚህም ይቅርታቸውን ጠይቀው ወደ ቀርበላቸው ወይም ደግሞ ለተጋጁበት ማብራሪያ ገብተዋል። ነገሩ ከዚህ ከሳቸው ንግግርን በፊት እዛው ስትራስቡርግ ወይም ፈረንሳይ የሚኖሩ እንዲሁ አንድ አባትም አሳባቸውንና አስተያየታቸውን እንዲሰጡ ያው በመድረኩ ተጋብዘው እሳቸውም እንደዚሁ አቅርበዋል ማለት ነው። እንግዲህ ክቡር ዶክተር አስፋውሰን ንግግራቸውን የጀመሩት ከይቅርታና በኋላም ከምስጋና በኋላ በአሁኑ ሀገራችን ኢትዮጵያ ስላለችበት ሁኔታ ነው የተናገሩት ወይም ለማስረዳት የመከሩት። እንግዲህ እሳቸው ያሉት በተለይ ደግሞ በአሁኑ ጊዜ ሀገራችን አጠቃላይ ቀውስ ውስጥ እንደሆነች በተለይ ይህንን ቀውስና ሳይለንት ሰፈሪንግ ኦፍ ዘ አማራ ወይም ድምፅ አልባውን የአማራ ሰቆቃ ለማሰማት ወይም ደግሞ በዚህ ልስ ለመናገር ለእናንተም ለጉባኤውም ደግሞ ስለዚህ ሁኔታ ለመግለጽ መፈቀዱ ያው ከቅርታው በኋላ በምስጋና ተናግረዋል። እንግዲህ በሳቸው ገለጹት ተለይ በአሁኑ ጊዜ ኢትዮጵያ በከፍተኛ ቀውስ ውስጥ እንዳለች፣ ቀውሱም ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ መንፈሳዊ ሳይኮሎጂካልና አካባቢያዊ ወይም ጂኦፖለቲካል ቀውሶችን ሁሉ ያስተናገደች እንደሆነ ተናግረዋል። ይህም ይህችን ጥንታዊትና ትልቅ አገር የሁሉና አደጋ ውስጥ ከቷታል ካሉ በኋላ ቀጥታ ተሰብሳቢዎችን በጥያቄ መልክ ያቀረቡት እንደ የአንድ መንግስት ዋና ተግባሩ እንደ ምንድን ነው? ምን መሆን አለባት? በላው ነው እዛው ጠይቀው ራሳቸው መልሱንም ሰጥተዋል። የአንድ መንግስት የማንኛውም ሀገር ዋናና ተቀዳሚ ተግባሩ የህዝቡን ሰላም፣ ደህንነት እና የጋራ ጥቅሙን ማረጋገጥ ነበር ወይም እንደሆነ። ነገር ግን ይህ በኢትዮጵያ ውስጥ የለም አይደለም። በዚህ ምክንያት ኢትዮጵያ ሁሉም ነገር በሁሉም ነገር በተለይ በሚደረገው መስፈርቱ መመሪያው ህግ ስርዓት ሳይሆን ጎሳና ዘር ላይ ያተኮሩ ክንዋኔዎች በብዛት እንደሚስተዋሉ እና እንዳሉ፣ ይህም ደግሞ ኢትዮጵያን በዓለም ላይ ወይም ደግሞ በዓለም ውስጥ ካሉት ሀገሮች ሁሉ የሙስናና የግጭት ማዕከል እንዳደረጋት አስታውሰዋል ወይም ተናግረዋል። እንግዲህ ለዚህም በእርግጥ በመሃል ሁላችሁንም ሁሉንም እንድትሰሙት የአንድ ሰዓት ከምናምን ፕሮግራም ነው ይህ ንግግሩ ብቻ ማለት ነው። በእርግጥ አንዳንድ ቦታ ላይ አንዳንድ ዩቲዩብ ቻናሎች ቆራርጠው 20 ደቂቃም 25 ደቂቃም 10 ደቂቃም አድርገው ያወጡት አለ። ከሱ ይልቅ ቀጥታ ወደዚህ ወደ እነሱ ጣቢያ በመግባት ESLG ወይም European Center for Law and Justice በመግባት ሁሉንም ታዳምጡት ጋብዛችኋለሁ። እንግዲህ እሳቸው ታዲያ ይህ ሁሉ ምክንያቱ ምንድን ነው? ለዚህ ሁሉ መነሻውስ ነገር ምንድን ነው የሚለውንም በዚህ ሁኔታቸው ለማብራራት ሞክረዋል። እንግዲህ ምክንያቱ ፖለቲካዊ፣ መንግስታዊ እንዲሁም ደግሞ ዘር ላይ የተመሰረተው ስርዓት እንደሆነ ጠቃቅሰዋል። በተለይ ደግሞ በዚህ ባለፈው ሳምንት የተደረገውን ምርጫ ማስመልክቶ በዚህ በጦርነትና በቀውስ ውስጥ ላለች ሀገር ምርጫ ምንድን ነው ወይም ደግሞ ምርጫ መደረግ አለባት ወይ በማለት ይህንንም ተሰብሳቢ ጠይቀዋል። ነገር ግን የተሰጠ ወይም ደግሞ ይህንን አስመልክቶ ከዚህ በላይ ምርጫው ላይ አልሄደበትም፣ ግን አስፈላጊነቱ ምንም እንዳልነበረ ጠቃቅሰው ያለፉት። እንግዲህ በተለይ ደግሞ በዚህ በአማራና በኦርቶዶክስ ክርስቲያኖች ላይ በተለይ ኦርቶዶክስ ከሆነ ዘር አያስፈልገውም ማለት የግድ አማራ መሆን ወይም ደግሞ ትግሬ መሆን፣ ኦሮሞ መሆን አያስፈልገውም። ማንኛውም በዚህ በኦርቶዶክስ ሃይማኖት ውስጥ የተካተተ ዘር ሁሉ በአርሲ ከፍተኛ ጭፍጨፋ እና የማጥፋት ወንጀሎች እንደተደረጉበት ጠቅሰዋል። በጣም የሚያሳዝነው ግን እሳቸውን በንግግራቸው እንዳመለከቱት ይህ የሚደረገው በመንግስት እውቅና እስካሁን ድረስ ይህ የሚደረገው ድርጊት በመንግስት እውቅና እስካሁን ድረስ አልተሰጠውም፣ ወይም ደግሞ ምንም የመከላከል እርምጃም እንዲሁ የህዝቡን ሰላምና ደህንነት ከሚያስጠብቀው ኃላፊነቱም ይኸው ከሆነ መንግስት ምንም የተወሰደ እርምጃ የመከላከል እርምጃ የመጠበቅ እርምጃ እንደሌለ፣ እንዳውም በተቃራኒው የተባባሪነት እና የጉዳዩን ለማድበስበስ የሚደረጉ ጥረቶች በስፋት እንደሚስተዋሉ ገልጸዋል። እንግዲህ ከዚህ በኋላ ያው ሰብሳቢውም በመግቢያው ላይ ለመስራት እንደመከራችሁት፣ እሺ እኛስ ይሄ የአውሮፓ ህብረት ወይም ደግሞ የዚህ የአውሮፓ የህግና የፍትህ ማዕከል ምን እንዲያደርግ ወይም ደግሞ ምንድነው የተፈልጉት ብሎ ጥያቄ መጨረሻ አቅርቦ ስለነበረ እሳቸው በመጨረሻ አጠር አድርገው ለማለት የሞከሩት በተለይ ይህ የተባበሩት መንግስታት ድርጅት ገለልተኛ የሆነ አካል ወይም ተቋምን በመስረት እስካሁን የተደረገውን የዘር ማጥፋት፣ የሃይማኖት ማጥፋት ወንጀሎች በገለልተኛ ተቋሞች እንዲያጣራውና እንዲያደርገው በሌሎች ሀገሮች እንዳደረገ ሁሉ ይላሉ። የአውሮፓ ህብረትም እንዲሁ ከፍተኛ ጥረት ከማድረጉ ጎን ለጎን ኢኮኖሚያዊም ሆነ ፖለቲካዊ ማዕቀብን እስከ ማድረስ የሚደርስ እርምጃዎችን እንዲወስድ አስታውሰዋል። በአጠቃላይ በተለይ የተባበሩት መንግስታት ድርጅት ህጋዊ እርምጃዎችን በዚህ ወንጀልና ጭፍጨፋ ላይ ያሉትን ከከፍተኛ ባለስልጣናት ጀምሮ እስከ ተባባሪዎቹ ታች እስካሉ ተባባሪዎቹ ድረስ ህጋዊ እርምጃዎችን ለመውሰድ ወይም ህጋዊ ክሶችንም በመመስረት ክትትል እንዲያደርግ ጠይቀዋል። ሌላ በኡጋንዳ የተደረገው የዘር ማጥፋት በኢትዮጵያም እንዳይደገም እና እንዳይደረግ ዓለም አስቀድሞ ትኩረት መስጠትና መከላከል እንዳለበት አስታውሰዋል። በመጨረሻም እኛ የምንፈልገው ኢትዮጵያን የሚፈልጉት ፍትህ፣ ተጠያቂነት፣ ግልጽነት እንዲሁም ተግባር አሁኑ ተግባር እንዲደረግ እንፈልጋለን ጠይቃለን በማለት ሀሳባቸውን ወይም ንግግራቸውን በዚህ መልክ አጠናቀዋል። እሺ እንግዲህ ይህንን ከላይ የሰማችሁትን ቅድም እንዳልኳችሁ በዚህ በእነሱ ኦፊሻል ሳይት ላይ በመግባት አንድ ሰዓት ከአስር ከአምስት ይላል በመከታተል የሁሉ ስብሰባው መሪ የሚናገሩት ነገር ከዚህ በፊትም ያሉት አባት ሌሎችም ጥያቄዎችም ነበሩ። ብዙ ጥያቄዎችም ከዚህ ከአውሮፓ የህግና የፍትህ ማዕከል አባላት ወይም ደግሞ ተሳታፊዎቹ መካከል የቀረቡ ጥያቄዎች ነበሩ። እነሱም የቀረቡ ጥያቄዎችን እና የተሰጡ መልሶች ሁሉ እጅግ ጠቃሚ ናቸው። ከዚሁ ባለፈ በተለይ በልዑል ዶክተር ፋውሰን አስራተ ካሳ የቀረበው ሪፖርት እጅግ ጠቃሚነት ስላለው እንድትከታተሉት በድጋሚ መጋበዝ ፈልጋለሁ። እና ይህንን አስመልክቶ እንግዲህ በላይ ማለት የለብንም። ሌላ ምናልባት ባለፈው እንግዳም ስለነበረኝ ከእንግዳይ ጋራ በነበረኝ ቆይታ ላይ ስለ አንድ መጽሐፍ ወይም ስለ እሱ ስለመጨረሻ መጽሐፉ አውርተን ነበረ። ስለዚህ እሱንም አማዞን ላይም ይገኛል ወይም ቀጥታ እሱንም ብታነግሩት መጽሐፍቶቹ መጽሐፍት ይኖራል። ይህ አማራ የተሰኘው መጽሐፍ በአማርኛ ብቻ ሳይሆን በእንግሊዝኛም የተዘጋጀ ስለሆነ በእርግጥ ቀጥተኛ ትርጉም አይደለም። ያው ራሱ ስላዘጋጀው እንግሊዝኛውን ደግሞ ዚህ ለዛ ፎርም ወይም ደግሞ ፎርማት ለዚህ ቋንቋ በሚያስፈልገው መሰረት የጨመረውና ከዚህ ከአማርኛው ላይ የቅነሰው ያስተካከለው ነገር እንዳለ ለማየት ያለው። ስለዚህ እሱንም በአማዞን ወይም ቀጥታ ደወል ማግኘት የምትችሉ መሆኑን ሳውሳችኋለሁ። መልካም ቆይታ። coordinated and systematic

እሺ አድማጮቻችን፣ በመከታተል ላይ ያላችሁት ሳምንታዊ ኢትዮጵያ ድምጽ ወይም የዋልያ ሬዲዮ ነው። ከዚህ ከስቱትጋርት እንግዲህ ከወቅታዊ የፖለቲካ ጉዳይ ደግሞ ወደ ወቅታዊ ባህላዊ እና ስፖርት ጉዳይና ተኩር ወይም እንዛውራለን። እንግዲህ ሰሞኑን እንደተከታተል ነው ከ11 ሰኔ ጀምሮ ይሄ የወንዶች 23ኛ የዓለም የእግር ኳስ ውድድር አለ እና ስለዚህ እሱ ጥሩ እየተካሄደ እየተገባደደ ነው ያለው። ስለዚህ ስለ እሱ አንዳንድ ነገር ማለት ያስፈልጋል። በእርግጥ በዚህ በ23ኛው የዓለም ዋንጫ ውድድር ላይ እንግዲህ 48 ሀገሮች ነበሩ ሲወዳደሩ የከረሙት። አሁን ከነሱ ውስጥ 32ቱ ብቻ ከነገ ጀምሮ ውድድር ያደርጋሉ። እንግዲህ ቀሪዎቹ ያው በተለይ ደግሞ እዚህ በግሩፕ ዙር ስለነበረ ከአንድ እስከ ሁለት የወጡት ከየግሩፑ እነሱ ቀጥተኛ ኃላፊዎች ናቸው። እንዲሁም ደግሞ ከነሱ በተጨማሪ ሌሎች 8 ቤስት ሶስተኞች የጨመሩና በአንድ ላይ 32ቱ ሆነው ከነገ ጀምሮ የጥሎ ማለፍ ውድድራቸውን ያደርጋሉ። እንግዲህ በእውነት የዓለም ዋንጫ ውድድር ያው ትኩረቱን አውሮፓ በተለይ ኳስ ለሚወድ በከፍተኛ ትኩረት እየተከታተለው ይገኛል። እንግዲህ በእርግጥ ይህም ጨዋታ ብዙ አጓጊ ነገሮች አሉት። ከዝግጅቱ ጀምሮ እነዚህ አሁን 48 ሀገሮች የሚጫወቱት 3 ሀገር ውስጥ ነው። ሜክሲኮ፣ ካናዳ እና አሜሪካ ውስጥ ነው የሚጫወቱት። እዚህ ላይ ደግሞ የሚጫወቱባቸው ራሱ ስታዲየሞች የተለያዩ ናቸው። ያው እነዚህ 3 ሀገር ውስጥ ነው ወደ 16 የሚደርሱ ስታዲየሞች ነው እነዚህ ጨዋታዎች የተደረጉ ያሉት ወይም የሚደረጉት። በሚገርም ሁኔታ በእርግጥ ምናልባት በዛ በአሜሪካ የእግር ኳስን ሁኔታ ለማስተዋወቅም ተብሎ ብሎ ምናልባት ፊፋ ያደረገው ይመስለኛል። ከእነዚህ 16 ስታዲየሞች 11ዱ አሜሪካ ውስጥ ነው ያሉት። ዳውም አሜሪካ ውስጥ ኳስ ሜዳ ያለስ የማይመስለም ሰዎች ነበር፣ ግን አሁን ስናየው በጣም ትልልቅ ስታዲየሞች እንዳሏቸው ነው። እርግጥ እነዚህ ስቴዲየሞች ሁለገብ ናቸው። ለዚህኛው ለእኛ እግር ኳስ ጨዋታ ደግሞ ለእነሱም እና ለመሳሰሉትም ሊያውሏቸው ይችላሉ። ግን በጣም በጣም ትልልቅ ስቴዲየሞች ብዙ ብዙ ሰው የሚይዙ ለማየት ችለናል። የሚያማምሩ ስቴዲየሞችን እና እንግዲህ ፊፋ አሜሪካ ውስጥ ፉትቦልን ለማስተዋወቅ ለማበረታታት ያደርገው ጥረት ይመስለኛል። ከ16ቱ 11ዱን ለአሜሪካ መስጠቱ ማለት ነው። ሌላው እንግዲህ እንደምታውቁት ከነገ ጀምሮ ነው ይሄ የጥሎ ማለፍ ዋንጫ እንግዲህ ይደረጋል። እንግዲህ የበረታ 5 ጊዜ ያሸነፈ ከዚህ ወዲህ 5 ጊዜ ያሸነፈ የ2026 የዓለም ዋንጫ አሸናፊ ይሆናል ማለት ነው። እንግዲህ ሌላ አንድ ያሸንፎ ሁለት ያሸንፎ ከወጣም መልካም ነው። አሁን ያሉት ብዙ ሀገሮች 32 ውስጥ መድረስ ችለዋል። ቀጥሎ ያው እየቀነሰ በግማሽ ስለሚመጣ ቀጥሎ 16 8 4 2 ሆነው ለዋንጫ መጨረሻ ላይ

ደርሳለሁ ማለት ነው። አሁንም እንደገና በሚገርም ሁኔታ የመጨረሻው የዓለም ዋንጫ የሚደረገው ወይም በእሁድ ለት 19 ሚሊ 21 ሰዓት ላይ አሜሪካ ውስጥ ኒውዮርክ ውስጥ ኒው ጀርሲ ስታዲየም ውስጥ ይደረጋል። ይህ ስታዲየም በጣም ትልቅ ነው። እንግዲህ ወደ 81,000 ሰዎችን የመያዝ አቅም አለው። እርግጥ ይሄ ሬዲዮ ነው፣ ይሄ ስታዲየም ራሱ ብዙም የቆየ ስታዲየም አይደለም። እንደ 15 ዓመት ቢሆነው ነው። እና በዚህ ስታዲየም ውስጥ የመጨረሻው የዓለም ዋንጫ ይደረጋል። እንግዲህ በእርግጥ የዚህ የማኖስሙ የዙሩ የመጨረሻ ሁለት ጨዋታዎች ዛሬ በእኛ ሰዓት አቆጣጠር ወደ 23 ሰዓት ላይ ይደረጋሉ። ፓናማ ከእንግሊዝና ክሮአሲያ ከጋና የሚያደርጉት እዚህ ግሩፕ ኤል ውስጥ ያሉት እነሱ ካደረጉ በኋላ ይሄ የምድብ ጨዋታው ያበቃል። ግን ረፍትም ምንም የለም። እንደገና ነገ ደግሞ የዚህ የጥሎ ማለፉ ውድድር ይጀምራል። በእርግጥ ዛሬ 23 ሰዓት ከሚደረገው ጨዋታን በፊት ሌሊት ላይ የተደረጉ ጨዋታዎች አሉ፣ አላየናቸውም እንጂ እኛ ያው ሰዓቱ እንደምታውቁት አመችም ለኛ 5 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ምናምን እያሉ ስለሚያቀርቡት። ስለዚህ የዛሬ እንግዲኛ ልና የምንችለው 23 ሰዓት ላይ ከግሩፕ ኤል ፓናማ እንግሊዝ እና ክሮአሲያ ከጋና ጋር የሚያደርጉት እንዲሁ ጥሩ ጨዋታ አለ። እሱን እንድትከታተሉ ጋብዛለሁ። ሌላው አሁንም መደወል ትችላላችሁ። ጥቂት ጊዜዎች ስላለውን በእነዚህ ጊዜዎች እንጠቀምባቸው። እንግዲህ እናንተ ደግሞ እስክትዘጋጁ ወይ ደግሞ እስክትደውሉ ድረስ የሚከተለውን ሙዚቃ ጋብዛችኋለሁ። መልካም ቆይታ።

እሺ፣ ተከብራችሁ ዝግጅታችን ተከታታዮች፣ እንግዲህ ከዛሬ ከጠዋቱ እስከ 10 ሰዓት እስከ 11 ሰዓት ወይም እንደኛ ቆጣጥረን ደግሞ ከ4 እስከ 5 ሰዓት ድረስ በ99.2 ሜጋሄርስ ኤፍኤም ራዲዮ ወይም በዲጂታል ካቢኔት ወይም ደግሞ እንዲሁም በድረ ገጻችን ወይም በተለያዩ መተግበሪያዎች በመጠቀም ሳምንት ፕሮግራማችንን በእውነት የተከታተላችሁን በመላው ለምትገኙ አድማጮቻችንን ከልብ እናመሰግናለን። እንግዲህ ዋልያ ኢትዮጵያ ድምፅ የዛሬ ቅዳሜ ዝግጅቱን እዚህ ላይ ያበቃል። በእርግጥ ከዚህ ቀጥሎ የሚቀርበውን ደግሞ ፕሮግራም እንድትከታተሉ እንጋብዛችኋለን። በትግርኛ ቋንቋ እየተዘጋጀ የሚቀርብ ኤርትራ ሬዲዮ ነው። አዘጋጁ ወንድሜ ተስፋዬ ተክሌም ተዘጋጅቶ ይጠብቃችኋል። እንግዲህ የኔም አድማጮች ቆይታችሁ ተስፋዬን ፕሮግራም እንድትከታተሉ ጋብዛለሁኝ። እንግዲህ ለዛሬ የሚያስተናግድኳችሁ እኔ ደሳለኛ የለኝ ነበርኩ። እንግዲህ ሳምንት በሌላ ፕሮግራሞች እስክንገናኝ ድረስ የዛሬ ዝግጅታችንን በእኛ በኩል በዚሁ አጠናቀን እንሰናበታለን። መልካም ሳምንት። ጤና ይስጥልኝ።

20 ሰኔ ዝኽሪ ሰማዕታት ኤርትራ ህዝቢ ኤርትራ ክጥዕሞን መንፈሳዊ ሓርነቱ ወኒን ዋና ሃገሩ መታን ንክኸውን ኣንጻር ዝተፈላለዩ ባዕዳውያን ገዛእቲ ንፍርቂ ዘመን ብዕጥቂ ብረት ንፍርቂ ዘመን ድማ ብፖለቲካዊ ሰላማዊ ቃልሲ ኣካይዱ ድሌቱ ንምርግጋጽ ብኣሸሓት ዝቕጸሩ ምሩፃት ዜጋታቱ ኸፊሉ ብ1991 ዓመተ ምህረት ከዓ ምህረት ብ24 ግንቦት ናጽነቱ ኣረጋጊጹ ብስስዐ ዕላማን ኣእምሮኦም ዝሰንከሉ ጓሓላሉ ግን ድሌት ሰማእታትን ህዝብን ብምጭዋይ ካብ ባዕዳውያን ገዛእቲ ዝበኣሰን ሓሳር መከራ የወርዱልና ኣለዉ። ኣብዚ ናጽነት ጨውዩ ንብረቱ ገይርዎ ዘሎ ጉጅለ ህግደፍ ኣብ ዕለተ 20 ሰኔ ኣብ ልዕሊ መቓብር ሰማእታት ኮይኑ ንብዓት ሓርገጽ ክነብዕ ምዃኑ ናይ 35 ዓመታት ተመክሮ ኣለና። ስዋዕትና ክዝከሩን ክኸብሩን ቁንዑን ግቡእን እዩ። እቲ ዘዛርብ ዘሎ ነጥቢ ግን ንምኽባር እቲ ዕለት ዘይኮነ ነዚ ዕለት እዚ ንምትላልን ስልጣንካ ንምርግጋፅን ኢልካ ክትጥቀመሉ እንከለኻ እዩ። ንመዓልቲ ሰማእታት ንምዝካር ብፍላይ ኣብ ወፃኢ ዘለዉ ዜጋታት ከኽብርዎ እንከለዉ እቶም ዝያዳ ተዓጠቕ ተኣንጎት ኢሎም ወዛሕዛሕ ዝብሉ ዘለዉ መብዛሕትኦም ኣብ እዋን ዕጥቃዊ ቓልሲ ሃዲሞም ኣብ ወፃኢ ተዓቒቦም ናብሮኦም ከጣጥሑ ዝጸንሑ ኮይኖም ሰብ ህይወታን ዕድሚኣን ክትከፍል እንከላ ገንዘብ ክእክቡ ዝጸንሑን ኩነታት ቃልሲ ሃገር ንኸይሰምዑን ከይፈልጡን ኣእዛኖም ዓፂኦም ዝነበሩ ኮይኖም ብዋጋ መስዋእቲ ዜጋታት ኣብ ናፃ ኤርትራ ንብረት ብምትካልን ገዛ ምስራሕን ከጋይፁ ዝመረፁ ኮይኖም ሕጂ እውን ምእንቲ ንብረቶም መሳርሒ ዲክታቶር ኮይኖም ኣለዉ። ፅባሕ ምድሪ ምስ ወግሐ ኑዛዜን ምሽክንክን ክንርኢ ክንሰምዕን ኢና። እቲ ዝበለፀ ግን ብእዋኑ ምእንቲ ፍትሒ ምቅላስን ጉድለታትካ ምእራምን እዩ። ነዚ ዘይገብር ፅባሕ ናብ ፍትሒ ቀሪቡ ብታሪክ ዝሕተት ምዃኑ ዘይምዝንጋዕ ኤርትራ ማለት ህግደፍ ማለት ኣይኮነን። ህግደፍ ንህዝቢ ደም ዘንብዕ ዘሎ ምትእኽኻብ ናይ ውሑዳት ፀረ ፍትሒ ዝኾኑ ባእታታት እዩ። ኢሳያስ ኤርትራዊ ባእታ እምበር ኤርትራ ማለት ኣይኮነን። ኤርትራ ድማ ሃገር ናይ ኣስታት 5 ሚልዮን ዝኾኑ ዜጋታት ደቃ እምበር ናይ ኢሳያስ ጥራሕ ኣይኮነትን። እቶም ንኤርትራ ብፀቢብ ዝገልፅዋ ካብዚ ክምሃሩ ንምዕዶም ኣብ ዝማዕበለ ሃገራት እንዳነበርካ ምድንቋር ጌጋ እዩ። ሓደ ብህዝብን ብቕዋምን ዘይተመርፀ ዲክታቶር ምድጋፍ ሞት እዩ። ሃገር ባይቶ ዘይብላ ኮይና እንከላ ሃገር ጽቡቕ ኣላ ዝብል ዘረባ ካብ ሓደ ብህወተይ ኣለኹ ዝብል ኤርትራዊ ክትሰምዕ እንከለኻስ ዝገርም እዩ። ንፖለቲካ ዝማዕበለ ሃገርን ዜጋታቶም ዝገብራሎም ክንክንን ሓልዮትን ብግብሪ እንዳርአኻ እሞ ድማ ንስኻ ንባዕልኻ ተኻፋሊ ናይዚ ቅዱስ ዕላማ ክንስኻ ንኣብ ውሽጢ ሃገር ዘለዉ ዜጋታትካ ከምዚ ንስኻ ትረኽቦ ዘለኻ ሓልዮት ክረኽቡ ትምነየሎም እምበር ፅቡቕ ኣላ ምባል ኣብዘይ ፅቡቕ እንዳሃለወት ምስ ምንታይ ይሕሰብ? ሰማእታት ክቡራት እዮም። ዝኽሪ ሰማእታትና ኣብ ልዕሊ ሓወልቶም ንብዓት ሓርገፅ ዘነብዕ ወይልኡ ፍትሒንገስ ብብርሃንእ

0: ውዲት እናፈተሉ በታሪክ ጀጋኑ ንሶም ሰሐኮሉ ከንፈልፋል ማያት
1: ሰማታት ዶ ዕላማኦም ይኸብር ብዘይ መስዋዕቲ ምዕባለ የለን ብዘይ መስዋዕቲ ለውጥ የለን ብዘይ መስዋዕቲ ብርሃን የለን ብዘይ መስዋዕቲ ዕቤት የለን ብዘይ መስዋዕቲ ዝሓሸት ጽባሕ የለን የላን ብዘይ መስዋዕቲ ኣብቲ ዝሓለምካዮ ዕላማ ምብፃሕ የለን ብዘይ መስዋዕቲ ካብዚ ዘለናዮ ህይወት ምቕያር የለን ብዘይ መስዋዕቲ ዓወት የለን ብዘይ መስዋዕቲ ሕልፈት የለን ኣብ ህይወት ክብሪ ዘለዎ ኩሉ ዋጋ ይሓትት እዩ ዝሓሸ መጻኢ ክህልወካ ሎሚ ናይ ምዝንጋዕን ፀወታን ግዜኻን ሰዊኢካ ግዜኻ ኣብ ምምሃርን ምንባብን ከተሕልፎ ትግደድ ኣታዊታትካ ክዓቢ ድቃስካ ሰዊኢካ ኣንጊህካ ትትስእ ኣንዊሕካ ትሰርሕ ትደክምን ናይ ናፃ ግዜኻ ኣብ ስራሕ ትስውኦ ቁጠባዊ ሓርነት ክህልወካ ናይ ምሕሻሽ ድልየትካ ክትስውእ ትመርፅ ስድራኻ ናብሮኦም ክጥዕሞም ተሰዲድካ ዘዋህለልካዮ ገንዘብ ንስድራ ቤትካ ትስውኦ ደቅኻ ንመምሃሪ ከይሽገሩ ናይ መልዕሎን ጥሮታን ገንዘብካ ንመምሃሪኦም ትኸፍለሎም እዚ ገለ ካብቲ ብዙሕ ዓይነት መስዋዕቲ እዩ እቲ ምንታይ ዝተፈላለየ ዓይነት መስዋዕቲ ስለ ዘሎ ንትምኮሮ ረብሓ ኢልካ ትገብሮ መስዋዕቲ ንዓኻ እዩ ንዝሓሸ ትስፉ ውልቃዊ መጻኢ ኢልካ ስለ ትገብሮ እዚ ዓይነት መስዋዕቲ እውን ተተካኢ እዩ ይኹን እምበር ካብ ኩሉ ዓይነት መስዋዕቲ ዝኸበረን ዝዓበየን ዘይትከአን ዓይነት መስዋዕቲ ኣሎ እቲ ዝዓበየን እቲ ዝዓበየ መስዋዕቲ ድማ እቲ ብህይወት ዝኽፈል መስዋዕቲ እዩ ምኽንያቱ ገንዘብ ከይዱ ከተምፅኦ ትኽእል ኢኻ ሃብቲ ጠፊኡ ክትክኦ ይከኣል እዩ እዚ ሎሚ ትስውኦ ምቾት ፅባሕ ክትረኽቦ ትኽእል ኢኻ ጥራይ ብህይወት ኣሉ እታ ዘይትትካእ ግን እታ እንኮ እንነብራ ህይወት እያ እሳ ከዓያ እታ ዝዓቤት መስዋዕቲ ስለዚ ሕመረት መስዋዕቲ ዝያዳ ክቡር ነገር ክንረክብ ምእንቲ ክቡር ነገር ምግዳፍ እዩ ህይወትካ ትስውኣሉ ነገር ድማ እቲ ትስውኣሉ ዝለዓለ ዕላማ ይዓቢ እዩ ኢልካ ኢኻ ሎሚ 20 ሰነ መዓልቲ ሰማእታት ኤርትራ ዝኽበረሉ ዕለት እዩ ንሕጋዊ ሸነኹ ንጎኒ ገዲፈ ብዛዕባቲ መስዋዕትነት ክዛረበ ብርግፅ ህዝባውን ሃገራውን በዓላት ሃገራዊ ባይቶ እምበር ብኣዋጅ ፖለቲካውያን ሓይልታት ክፀድቕ ከም ዘይብሉ ከስምረሉ ይደሊ ንሎሚ ዛዕባና ንሱ ስለ ዘይኮነ ናብቲ ቀንዲ ዛዕባይ ክምለስ ንምንታይ ዕላማ እዮም ሰማእታት ኤርትራ ተሰዊኦም እንታይ ስለ ዝጎደለ እዮም እታ እንኮ ዝውንንዋ ህይወቶም ክኸፍሉ መሪፆም እዚ ሕቶ እዚዩ እቲ ቀንዲ ክንሓቶን ክንምልሶን ዘለና ጉዳይ ብሽምዓ ምውላዕን ብስዋኣት ምብካይን ኣይኮናን ስዋኣትና ክንዝክር ዘለና ዝተሰውኡሉ ዕላማ እንታይ እዩ ንምንታይዮም ዋጋ ከፊ ኢሎም ነናይ መትከል ነናይ ራእይ ነናይ ቁጠባዊ ማሕበራውን ፖለቲካውን ሕቶም ተሰዊኦም እዞም ስዋኣት ስጋን ደምን ዝለበሱ ካብ ኣብራኽ ሕብረተሰብ ዝተፈጥሩ ሰባት እዮም ካብ ሰማያት ዝተፈጥሩ መላእኽቲ ይኮኑን ኣብ በረኻ ዝበቐሉ ኣግራብ እውን ኣይኮኑን ኣራዊት መሮር ከይመስሉና ካብ ኣብራኽ ሕብረተሰብናዮም ተወሊዶም ወለዲ ዘዕበየን ወሊዱ ዘዕበየን ኣብ ዝብፃሕ ዘብፅሐን ወለድን ማሕበረሰብን ኣለዎም ስለዚ ዕላማ መስዋዕቶም ናይ ግድን ክምለስ ኣለዎ ሰማእታት ኤርትራ ንምንታይ ዕላማዮም ተሰዊኦም ሰማእታት ኤርትራ መስዋዕቲ

ክቡራ ሰማዕቲ ረድኤት ራእቲ መደብ ኣብ ምትቕላሉ እዩ ግን ኣብዚ ናይ 20 ሰነ መቼም ናይ ብሓቂ ናይ ብሓቂ ኢኻ መመልሽካ ተሓዝን ትጉህን እቲ ኣብ ኤርትራ ቲቪኤር ዘይከታተል መቼም ዳርጋ የለን ክበሃል ይከኣል ብዝኾነ ኣብ ዕለት 20 ሰነ 4 ደቀን ዝሰው ኣደ ክትሪአን ኮላ ከመይ ኣለኽን እንታይ ስማዓክን ደቂኽን ተሰውዮም ኢልካ ክትሓትት ጉጅለ ህግደፍ ናይ ንዕቀት ንዕቀት እዩ ከምኡ ጌርኩም ኣዋፍሩ ከምኡ ጌርኩም ስርሑ ስለ ዝበሎም ኩሎም ናይ ብሓቂ ብልቢ ኣሚኖም ተቐቢሎምን ኣይኮነን ምክንያቱ ገለገለ ትርኢ ኢኻ ሰቦም እተና ዴታት መልክዐን ተደዊኑ ጥዑይ ክዳን ዘይብለን ቆርበተን ናይ ምንታይ ሃ ምክትብሎ ዝኣረግ ዝዓንደፈ ስታይ ዝመስል ከመይ ኣለኽን እንታይ ስማዓክን እወ ጀጋኑ ሳላ ድቅኽን ናፅነት ርኢና ክብለዋሉ ነዘን ሰበይት እዚአን ናፅነት ኤርትራ እንታይ ንዐ ምክንያቱ ትዝሕዝን ካብ ደገ ኸይዱ ደቂ ሓወን ድዮም ኣሕዋትን ድዮም መቸም ቤተሰብ ዘይብሉለን ኣብ ደገ ካብ ዘለዉ እተን ኣብኡ ዘለዉ ደገ ዘለዎም ደቆም ክእለይን ክናበይን ክዳውንቶም ነብሶም ወላህላ ክብል ክርእዩ እዚ ክሪኣ ከለዋ እወ ተሓጒሸ ክብላስ ትፅበዶ ክትኮርዓ ኣለክን ኢልካ ክትዛረብ ኣፍካ መሊእካ ኸ ሰብኣዊ ሕልና ዘለዎ ሰብ ኣይብሎን እዩ ገለገለ ለባማት ኣብ ደገ ዘለዎም ደቆም ብዕላ ሰምዕኹ ማለት እዩ ዘዛርቦ ዝወደይ ዛጓለይ ኣብ ዘለኹ መኾንኩም ጥራሕ ናብና ድሓን ክርአኩም ንደሊ ግን ዳቦኻ ክስቶ ኣዴኻ ክስቶ እቶም ደቆም ትፈልጦም እንዲኻቶም መሳትኻ ንሶም ስለ ዝጠፉስ ሕማቕ ስለ ዘለዋሲ ንዕአን ሕማቕ ከይስምዐን ወኢሎኦም ዳ ደቀና እምበር ክብል ስለ ዝኽን ቃንዛዊ ስለ ዝስምዐን ሲ ድሓን ኣብኡ ከለኹም እንተ ከኣልካ ከዓ ናይ ቡኖም ክዳኖም እተበልካዮም እንተበልክዮም ከዓ እዛ ጓላይ ዝወደይ ፅቡቅ እዩ ዝገር ፎቶዎ ሰብ ፎቶዎ ዝገር ፎቶዎ ዝብሉ ወለዲ ከዓ ኣለዉ ዝብሉ ወለዲ ከዓ ኣለዉ እሞ ክቡራት ኤርትራውያን ኣቶ ኢሳያስ ኣፈወርቂ ኣድዩ መይተኖ መቼ መንግስቲ ሰማይ ዋርሰን ንዐን ከመደ ከም ዝኾነ ኣደ ኢሳያስ ስለ ዝኾነ ሓርበኛ ተባሂለን ተነጊሩለን ኣደ በዓል ጴጥሮስ ሰሎሙን ኣደ በዓል ድሩዕ መይተን ግን ዋ ከምቲ ዝግባእ ክብሪ ኣዴታት ኩለን ክብሪ እንአን ግን ካብኡ ናብኡ ሓላፍነት ኣብ ስልጣን ዘለዎ መዓርግ ዘለዎ ብዝኾነ ብዘለዎ መጠን ማለት እዩ ለፊዐን ተቐጥቂጠን ተገሪፈን ከማን እየን እዚአን ግን ኣብ ደጊአን ከማን ነረን ሓርበኛ ወይዘሮ ዳኣነች ተባሂለን ትምባል ኣይኮነን መን ሓርበኛ መን እዘይ ሓርበኛ ኣደ እሳያ ስለ ዝኾና ሓርበኛ ተባሂለን ማለት እዩ ኣደ በዓል ዝርዑ ድዩ ሸሪፎ ድዩ ብርሃን ገረዝ ጌር ድዩ ኣደ ጀማኑ ናት ድየን ከም መሪሕነ ተ ዘለኹ እምበርቶም ኣሸሓት ጀጋኑ ተኣሲሮም ዘለዉ ስድራ ቤቶም ከይረእዎም ተቐቢሮም እሞ ክቡራት ኤርትራውያን ይኣክል ንበል ባዕልኻ ብባዕልኻ ህወትካ ምንዳድን ሃገርካ ምዕናውን ስድራ ቤትካ ምፅናትን ይኣክል ዕሽነት ይኣክል ብርግፅ ደጋፊ ናይቲ ጉጅለ ይኹን ተቃዋሚ ናይቲ ጉጅለ ይኹን ዝረብሐ ዋላ ሓደ የለን ኩሉና ክሳራን ስቃይን ጓህን ጥራሕ ኢና ዘለና እሞ ናይ ሓባር ፀላኢና ነዚ ኩሉ ዝገብለና ዘሎ ሓደን እንኮን ኣፅናቲ ጉጅለ መራሒ ዝመርሖ ኢሳያስ ኣፈወርቂ ዝመርሖ ስለዝኾነ ብሓባር ይኣክል ንበል እንዳበልኩ ፅቡቅ ቀዳመ ሰንበት